ክነደገግ ብና ክክእ ሓቁክል ወቅት ዓፍየትና ግንርኢ ሓኪም ግንይጊስ ውግነት ግንፍሓስ ወጅበና ሓቋፍሕስ ሕማምና ንኣምር ወልሓኪም ምዳዋ እግሊ ሕማምሊ ክምገቢእ ለስእለና ትምንደቤየና ላኪን ዳዋ ግንንሳእ እሊ ትኸጠረትሎ ከርእየና ከመንሃላ ግነት ነጌ ወምን በዳ ወማል ነግሊ ንዕብድብ ግምሽ ወዲብሊ ንፈግር ምኑ ትእስ ወሕማም ለከሬ ደዋ ብግምሽ ግንንሳእ ኣለብና ደዋ ኩሉ እብምክርና ሓኪም እግለ ትነሳእቡ ከደዋ ብግምሽ ልትነሳእ ደዋ እብምክርና ሓኪም ልትነሳእ ወእብሰደይት ናይ በዓል ኣምር ወብደዋለልኣምር ወሰይደሊ ልደዋሊ ምገቢእ ወቅያር ናይ ሚቱ ሓሳስየት ምን ብየ ምደዋለ ጥቀየር ኩሉ ልኣምር ኣክለ ኢ ልትነሳእ ምኑ እግል ዓበ ክለ ኢ ልትነሳእ ወግንኡ ሸክለ ኢ ልትነሳእ ኩሉሊ ቅያስቡ ክብግምሽ ኢ ልትነሳእ ዳዋ ክምሰልኩ መዳዋ እንደነሳእና ግና ኣጥቃርቂ ኣለብና እግን ዋስል ዲቡ ኣስክተመም ምሽክለት ብነ መንገቢእ ዲበ ጠቢብ እንዳኣቅበልና ኣውለ ሰይደሊ ልደዋሊ ክእነወዴኒ ኢናፍየኒ ግን ይበሉ ግን ለሰይደሊ ብና ለሰይደሊ ቅያርና ዩ ልሃይበና ከኣዳም ብዝሓም ናዮም ዳዋል ሓሩ ንወሶም ሕቡብ ቀይሕበኒ ወለሕቡብ ለጻዕዳ ትለነፋዕኒ ቀደም እለ ሳሬኒ እንደቤና መግ ንንሳእ ኣለብና ቀደም እለ ልሕማም ናይካ ብዕድ ሰብ በትገቢእ ኣዘለ ዝሰዴካ ሕማም ዲብል ሕማም ለ ሰዴካ ፍንቱይ ግልግበ ሰብ በትቀድር ኩሉ ብሰደይት ናይ ሰይደሊ ወናይ ጠቢብ ግልግበቡ እንዲ ኮን ዳዋ እንደዛቤና ላሓዜና ወቅት ዲቡ ግን ንብላ ኣለብና ክማ ክምስሊህ ወቅት ናዩ ግን ሕፈዝ ክማ ሓኪም ለቤልናተ ወለ ሰይደሊ ለቤልናናተ ግን ትናፋዕቡ ወጅበና እንዲ ኮን እምበል ፍሕስ ደዋ ግንንሳእ ወክምራድና ኣውቃቱ ግንሕር ኣለብና ክምራድና እንደይገቢ ክምምራድ ናይ ሰይደሊ ግንንስኡ ብና ዶልሀይ ዓፍየትና ግታቅብለና ትቀድር ክምበል ፈረት ዳዋል ኣነስእ ወንበል ምክር ሓኪም ዲ ብዙሕ ልትከሬ ውልምዳዳት ሓዊያመል ኣናስኣ ገረብና ሰበት ለመዳ ወብዕድ ዳዋ ሕሬ ነሳእና ሃመን ገቢ ግልስደና ሰበት ይቀድር ምንእሊ ምዳዳት ሓይውያ ግንደገግብና ምናስኣ እምበል ፈረድ ደሩሪ ገብኣ ግና መንገቢ ለነስ ኢለናየ ግነንስኣ ይገብአት መንገቢ ግንደገግምና ወግል ገረብና ንወስማ ምዳድ ሓየውቡ ኸላያ ረቢ ልሃቤናታ እግል ጀራሲም ለትሓርብ ክእሊ ምዳድ ሓየው እምበል ፈረድ እግላ ለመት ብዕድ ለይባ ውግለ ልሓመቅ ከሙዳድ ሓየዊ እትክል ሰዓት ወንበል ፍረድ ግንንስእ ኣለብና ሓቆ ግንንስኡ ብና ወደሩሪ ገብአ ግንንስኡ ብና ይገብአት መንገቢ እግንዋዕል ምኑ ክሕቡና መተንስየት ለምክር ምን ሓካይም ወሰይደልይን ወሰብ ኣምር ለፈግረ ሰበት ገብአት እት መዓል ግልተውዕላ ወገተትናፍዐባ ወይብ ክሕቡና መተንስየትና ደዋ እንደነስእ እብምክር ናይ ሰይደሊ ክምሰልሁማ እቲ ወቅቱ እይ ወቅት ልትበላዕ ሕቡብ ገባ መንገቢ ሕገን ገባ መንገቢ ዲብ እይ ወቅት ልትነሳእ ወቅቱ ግልሓለፈ ለቡ ክምሰልሁማ ምስለ ደወለ ገይስ ቅዛ እግነጥቃዘብና ቅዛላ ሰኒሄኒ ምንደዋ ወልዓል ክምቱ ወብዙሕ ኣምራድ እብ ቅዛ ገረብና ቅዛ ሰኒራክባ መንገቢ ንወስል ሓርብ ብኣምራድ ብዙሕት ህልየት ወጀራሲም ለልዳኣገና ከኣከይ ቀዘት ቀዜና መንገቢ ንገረብና ልሓመቅ ወላ መናዓትማ ትሓውን ሰበት እሊ ግል ሕማም ፍዛን ገቢ ከሰኒ ግንብላዕ ወቅዘ ግነጥቀዜ ቅዛ ሙትዋዝን ለገባ ግነጥቀዝብና ቅዚ ሙትዋዝን ሊገባ ትቀዜና መንገቢ ገረብና ልሓመቅ ውግል ሕማም ውግል ዕድር ልጥቀላዕ ሰበት እሊ ቅዛ ሰኒ ግነጥቀዜ ወናብረ ሰኒት ግንብላዕ ወእግል ገረብና ለሰዴ ቅዛ ግነጥቀዝብና እንዲ ኮን ትም እንደቤና እብነብረ ገበት ግንንሳ ኣለብና ክምስልሁማ ደወለ ንስኡ እግል ምክምናፌእ ወብሰደይት ናይ ሓኪም እግል ልግባእ ቦ ይገበት መንገቢ እተካብዲ ሕማም ውብዕድ ሕማም ዲመለይ ምፈግር ምኑ እትካርየና ክሕቡና መተንስየትና እለሰምዖዋ ኣምካራት ናይ ሰብ ኣምር ናይ ሰብ ቅዛ ለልኣምሮ ዋኣጥባእ
بعافيت للا تحسرو منهم لفقرت مكرسب بتجبت اتمعلا وعنا همن جبي سديت عباي قبقنا قل عافيتنا وقل عقيب عافيتنا كم سلهما قل حمام من نتنجي ودحن قل نركب ولا منابرتنا عنا معنات وطمطم وهدف وبلات مرة حد قد تقبأ وأسعادت قل نركب وفرحت قل نركب عافيت قل نركب عافيتنا قل نعقب وقل نتقزي ولا قزانا سديت قلنا وعافيت قلنا وراحتنا دمير الحيبنا قلق باكمبو وكل بتوازن قني ديو لسدينا مكرت كحبونا ما تنسيت من بلع دواء ام بالفرد قنت نجي ونفسنا قنعك اب وعافيتنا قنعك اب وجبن.